የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News Amharic በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ዝግጅቶቻችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ መስከረም 23 2019 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን የጥበብ ሰዎች እንደሚያስፈልጓት መግለጻቸውን የተመለከተ ዘገባ በቅዳሜው ዜናችን እናቀርብላችኋለን። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን በአዲስ መልክ ለማወጅ እንደሚያግዝ መገለጹን በሁለተኛው ዜናችን እናስደምጣችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወለየ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን የጥበብ ሰዎች እንደሚያስፈልጓት ገለጹ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስነ ጥበብ የሰውን ልጅ ያስተሳስራል በሚል ርዕስ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት አርብ መስከረም 22 2019 ዓ.ም ተመረጠ ባዘጋጀው ስብሰባ ላይ ተገኝተው ንግግር አድርገዋል። ቅዱስነታቸው ለስብሰባው ተሳታፊዎች ባደረጉት ንግግር በተለይም በኢንተርኔት የፍለጋ ሞተሮች ዘመን ቤተ ክርስቲያን ወንጌልን ለሰዎች ተደራሽና በቀላል ለመረዳት የሚያግዙ የስነ ጥበብ ሰዎች ወይም አርቲስቶች እንደሚያስፈልጓት ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ዕለት ባደረጉት ንግግር ጥበብ የባህልና የመንፈሳዊ መታደስ አይነት ሊሆን እንደሚችል ተናግረው ይህም የሚሆነው ስነ ጥበብ አንድ አይነት በማድረግ አዝማሚያው የሰውን እይታ ሲያዘገይና በቀላሉ ተበልቶ በሚያልቅ ነገር ፊት እንዳንቆም ሲያደርገን ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቅድስት መንበር የባህልና የትምህርት ጉዳዮች ጳጳሳዊ ምክር ቤት ስነ ጥበብ የሰውን ልጅ ያስተሳስራል በሚል ርዕስ ባዘጋጀው ስብሰባ ላይ ለተሳተፉት ባደረጉት ንግግር በቤተ ክርስቲያንና በኪነ ጥበብ መካከል ስላለው ግንኙነት ያላቸውን አስተሳሰብ አጋርተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በቬኒስ ቬናሌ የኤግዚቢሽን ማዕከል ስለተከናወነው ሥራ የጽሕፈት ቤቱን አባላት ካመሰገኑ በኋላ የዘንድሮው የቫቲካን ኤግዚቢሽን መሪ ቃል የሆነው ጆሮ የነፍስ ዐይን ነው የሚለውን ሐሳብ በማጉላት በእርግጥም ስነ ጥበብ እንደ አንቴና በማገልገል የሰውን ልብ ታላላቅ ጥያቄዎችን በመቀበል እንዲሰሙ፣ እንዲታዩና ለሌሎች እንዲደርሱ ያደርጋቸዋል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቅዱስ አጎስጢኖስ የሰው ልብ እውነትን በመፈለግ ሂደት ውስጥ ረፍት አልባ ነው ያለውን የማይረሳ ምስክርነት አስታውሰው ቤተ ክርስቲያንም ጥበብ ተራና ተጨማሪ ነገር ሳይሆን ይልቁንም የማዳመጥ መሠረታዊ ስፍራ እንደሆነ የምታስተምረው ለዚህ ነው ብለው ይህም የሰው ልጅ ምኞቶችና ቁስሎች ለውበት፣ ለፍትህና ለሰላም ያለው ጥማት እንዲሁም ትርጉምን የመፈለግ ጉዞ የሚታወቅበትና የሚማሩበት ቦታ ነው ሲሉ አስረድተዋል። በኢንተርኔት የፍለጋ ሞተሮች ዘመን ታላቁ አደጋ ካሁን በኋላ ሳንሱር ማድረግ ብቻ ሳይሆን አንድ አይነት የማድረግ አዝማሚያ እንደሆነ፣ በግዴታ የሚጫን ዝምታ ብቻ ሳይሆን ማዳመጥ እንዳይቻል የሚያደርግ ጫጫታም ጭምር ነው ብለዋል። እውነተኛ ጥበብና የሰው ሰራሽ አስተውሎት በአንጻሩ ጥበብ ከተሰጉ ምላሾች ይልቅ ያለማቋረጥ እየቀጠለ ከመሄድ ይልቅ በምትኩ በእርስ በርስ ስርዓቶች የሚደጋገሙ እውነታዎችን የሚያገናኝ ገመድ ይፈልጋል ብለዋል። ቅዱስነታቸው የቀድሞው ርዕሰ ሊቃነ ጳጳሳት ቅዱስ ጳውሎስ ስድስተኛ ለአርቲስቶች የጻፉትን መልእክት በማስታወስ ቤተ ክርስቲያን በስብከተ ወንጌል አገልግሎት የሚተባበሩና የእግዚአብሔርን ቃል ለዓለም ተደራሽ ማድረግ የሚችሉ አርቲስቶች ያስፈልጓታል ብለው ይህም በተለይ በሰው ሰራሽ አስተውሎት ዘመን እውነት እንደሆነ ገልጸው በመቀጠልም የሰውን ጥበብ ከማሽኖች ጥበብ መለየት አስፈላጊ መሆኑን አስረድተዋል። በስነ ጥበብና በሌሎች የተፈጠሩ በሚሊዮኖች የሚቆጠሩ የፈጠራ ምስሎች ላይ ተመስርቶ ማሽን በቁጥር ስሌት ሊፈጥር በሚችለው የመሆን የመኖርና የእውነታ ልዩነት ላይ አጥብቀው ተናግረው ስለዚህም ቤተ ክርስቲያን ከአርቲስቶችና ከባህላዊ ተቋማት ጋር ያላትን ትስስር ማደስ ትፈልጋለች ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ንግግራቸውን ሲያጠቃልሉ አርቲስቶችንና አስተባባሪዎችን ቤተ ክርስቲያን በአክብሮት በምስጋናና በተስፋ እንደምትመለከታቸው እንደምትፈልጋቸውና አብራቸው ለመጓዝ እንደምትፈልጋቸው ገልጸው ስለዚህም አደራ የተጣለብንን ድንቅ የሰው ልጅ አንድ ላይ ከጉዳት መጠበቅ ይገባናል ሲሉ አሳስበዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን በአዲስ መልክ ለማወጅ እንደሚያግዝ ተገለጸ። የፍቅር ደስታ የተሰኘ ሐዋርያዊ ምክር ወንጌልን ከቤተሰብ ጋር ለቤተሰብ በአዲስ መልክ ለማወጅ የሚያግዝ መሆኑ ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፍቅር ደስታ የተሰኘው ሐዋርያዊ ምክር 10ኛ ዓመት መታሰቢያን ምክንያት በማድረግ የሚካሄደውን ስብሰባ ከምስራቅ አብያተ ክርስቲያናት መሪዎችና የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች ጋር ሆነው መስከረም 27 2019 ዓ ም እንደሚከፍቱ ታውቋል። ዓላማው ሐዋርያዊ አገልግሎትን በማደስ ቤተሰቦችን በቤተ ክርስቲያን ሕይወትና ተልእኮ በንቃት እንዲሳተፉ ማድረግ የሚቻልበት መንገድ ለማመቻቸት ነው ተብሏል። በቅድስት መንበር የምእመናንና የቤተሰብ ሕይወት መምሪያ ጳጳሳዊ ጽሕፈት ቤት ምክትል ጸሐፊ የሆኑት ወይዘሮ ገብርኤላ ጋምቢኖ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከምስራቅ አብያተ ክርስቲያናት መሪዎችና የብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች ጋር ሆነው ዛሬ ከቤተሰቦች ጋር ወንጌልን ማወጅ በሚል ርዕስ ከመስከረም 27 እስከ ጥቅምት 4 2019 ዓ ም ስለሚካሄደው ስብሰባ አስፈላጊነትና ይዘት ማብራሪያ ሰጥተዋል።
ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባነሳሱት በዚህ ተነሳሽነት ዙሪያ የቅድስት መንበር መግለጫ ዝርዝር መረጃዎችን ያቀረበ ሲሆን በዝግ ስብሰባው ላይ 187 ተሳታፊዎች እንደሚገኙበት፣ ከነዚህ መካከል በ111 ፕሬዚደንቶችና በአራት ልዑካን የተወከሉ ከ115 የብፁዓን ጳጳሳት ጉባኤዎች የተውጣጡ መሆናቸው ታውቋል። ከተሳታፊዎቹ መካከል 14ቱ ብፁዓን ጳጳሳት ጉባኤዎች ፕሬዚደንቶች የሆኑ ካርዲናሎች፣ 2ቱ የብፁዓን ጳጳሳት ጉባኤ የሌላቸው የጳጳሳት ተወካዮች፣ 15ቱ የራሳቸው ሐዋርያዊ አስተዳደር ካላቸው የምስራቃውያን ካቶሊካዊ አብያተ ክርስቲያናት የመጡ፣ 22ቱ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ የተጋበዙ እንግዶች፣ 11ዱ ስብሰባውን የማስተባበር ኃላፊነት የተሰጣቸው እንዲሁም ባለትዳሮችና ቤተሰቦችም እንደሚሳተፉ ታውቋል። የቅዱስ ሲኖዶስ ጠቅላይ ጽሕፈት ቤት አማካሪና የመጪው ስብሰባ የአሰራር ዘዴ ኃላፊ የሆኑት ኢየሱሳዊው ካህን አባ ጃኩሞ ኮስታ ስብሰባውን አስመልክቶ በሰጡት ማብራሪያ ስብሰባው የጳጳሳት ጉባኤ ወይም ሲኖዶስ እንዲሁም የቀጣይ ሲኖዶስ አካል ሳይሆን ነገር ግን ታላቅ ለውጥ በሚታይበት ወቅት የቤተ ክርስቲያንን ድምፅ ለማዳመጥ የተገኘ አጋጣሚ እንደሆነ ገልጸዋል። የጳጳሳዊው ጽሕፈት ቤቱ ምክትል ጸሐፊ ወይዘሮ ገብርኤላ ጋምቢኖ በማብራሪያቸው ማዳመጥንና ጥልቅ ማስተዋልን መሠረት ያደረገ ጉዞ ማድረግ አስፈላጊ መሆኑን አጽንኦት ሰጥተው አስፈላጊነቱ የተነሳው በቅርብ ዓመታት ውስጥ ጳጳሳት ወደ ቫቲካን በሚያደርጉት ይፋዊ ጉብኝት ወቅት ካነሷቸው ጉዳዮች እንዲሁም በመንፈሳዊ አገልግሎት ወቅት ከሚያጋጥሙ ችግሮች፣ በዕለት ተዕለት ሕይወታቸው ውስጥ ቤተሰቦችን ከሚገጥሟቸው ተግዳሮቶች ጋር በተያያዘ ካለው ስጋት በመነሳት እንደሆነ አስረድተዋል። በተጨማሪም የቀረቡት መረጃዎች በአሁኑ ወቅት እየተካሄደ ያለውን ጉልህ የባህል ለውጦች ያንጸባረቁ ሲሆን፣ ለምሳሌ በፖላንድ ባለፉት 5 ዓመታት ውስጥ የተፈጸሙ ሃይማኖታዊ ጋብቻዎች ቁጥር በ45% መቀነሱንና በአውስትራሊያ ደግሞ እንደ ጎርጎሮሳውያኑ ከ1970 እስከ 2024 ዓመተ ምህረት ድረስ ባለው ጊዜ ውስጥ ይህ ቁጥር ከ88% ወደ 16% ዝቅ ማለቱ ተመልክቷል። ሁኔታዎች ቢለያዩም እነዚህ ምልክቶች ጋብቻን የመምረጥ ውሳኔ የመደገፍና በቤተሰብ ውስጥ እምነትን የማስተላለፍ ሂደት ላይ ይበልጥ ድጋፍ የማድረግን አጣዳፊነት ያመለክታል ሲሉ ምክትል ጸሐፊ ወይዘሮ ገብርኤላ ጋምቢኖ ተናግረዋል። ወይዘሮ ገብርኤላ ጋምቢኖ በንግግራቸው ከጋብቻ በፊት ጀምሮ በሰዎች የሕይወት ዘመን በሙሉ በተለይም በችግር ጊዜ አብሮ በሚዘልቅ የሐዋርያዊ ድጋፍ አስፈላጊነት ላይ አጽንኦት ሰጥተው በዚህም ምክንያት በሐምሌ ወር ይፋ የተደረጉት 5 ጭብጦች እነርሱም ውበትና ተግዳሮቶች ያሉበት የዛሬው ቤተሰብ እውነታ፣ ወጣቶችና የጋብቻ ጥሪ፣ የመጀመሪያዎቹ የጋብቻ ዓመታት ውስብስብ በሆኑ ሁኔታዎች ውስጥ አብሮ በመሆን ድጋፍ ማድረግ እንዲሁም በመጨረሻም የቤተ ክርስቲያን ተልእኮ ዋና ተዋናዮች የሆኑ ክርስቲያን ቤተሰቦች የሚሉ ቤተሰቦችን በሚነኩ ለውጦች ላይ ተመስርተው የተዘጋጁ መሆናቸውን አስረድተዋል። እነዚህ ነጥቦች በቫቲካን በተደረገው ስብሰባ ላይ በቅዱስ ዮሐንስ ጳውሎስ ዳግማዊ የጋብቻና የቤተሰብ ሳይንስ የሥነ መለኮት ጳጳሳዊ ተቋም ውስጥ የሕገ ቀኖናና የቤተሰብ ሕግ ፕሮፌሰርና የባለሙያዎች ቡድን ምክትል አስተባባሪ በሆኑት ኦሪታ ራቼል ግራዚዮሊ በተደረገው ገለጻ ላይ ጎልተው የታዩ መሆናቸው ታውቋል። እንዲሁም በቅርቡ ዓመታት ውስጥ በርካታ ቤተሰቦች በሚኖሩበትና በሚሰሩበት አካባቢ በምስጢረ ተክሊል በተገኙ የጸጋ ስጦታዎች አማካኝነት የታዩትን የተነሳሽነት ችሎታዎችን ዶክተር ኦሪታ ራቼል አጉልተው አሳይተዋል። ዶክተር ኦሪታ ራቼል በተጨማሪም የስብሰባው ቁልፍ ቃላት የሆኑት ማዳመጥና ማስተዋል ልዩ ሙያቸውን ለማበርከት ለተጠሩ ባለሙያዎች እንደ መመሪያ የሚያገለግሉ 2 መንገዶች መሆናቸውን አስረድተዋል። ስለ ተስፋ የምንናገር ከሆነ ያ ተስፋ ማዳመጥና የጋራ ውይይት የሚፈጥሯቸውን ትስስሮች በሙሉ አንድ ላይ ማገናኘትና ይህም እያንዳንዱን አካባቢያዊ ሁኔታ የሚወክሉ አካላት የምድር ጨው የሆነውን ቤተሰብን በመደገፍ አንድ እርምጃ ወደፊት እንዲራመዱ ለማድረግ ነው ሲሉ ንግግራቸውን አጠቃለዋል። በውይይትና በሐሳብ ልውውጥ ላይ ያተኮረው ይህ አቀራረብ የማኅበራዊ ሳይንስ ጳጳሳዊ አካዳሚ ፕሬዚደንት እህት ሄሌን አልፎርድ በሚመሩት አስተንትኖ ከተደረገበት በኋላ ስብሰባው እንደሚጀምር ታውቋል። የጸሎት ጊዜው እየተተገበረ ካለው ዘዴ አንዱ መሆኑን የገለጹት ኢየሱሳዊው ካህን አባ ጃኩሞ ኮስታ መረጃን መሰብሰብና አቋሞችን ማወዳደር ብቻ በቂ ሳይሆን በቃሉ ለሌሎች ሰዎችና እንዲሁም በውይይቱ ሂደት መንፈስ ቅዱስ የሚናገረውን በማዳመጥ ራሳችንን ማዘጋጀት ይገባናል ሲሉ አሳስበዋል። በ5 ጭብጦች ላይ በሚያተኩሩ ቀናት ውስጥ ቤተሰቦች፣ ብፁዓን ጳጳሳትና ባለሙያዎች ንግግር የሚያደርጉ ሲሆን በውይይት ቡድኖች መካከል የመናገር የማዳመጥና የጽሞና ጊዜያት እንደሚኖሩ ታውቋል።
የእያንዳንዱን ተሳታፊ ልምድ በመካፈል ከሌሎች በቀረቡ ሀሳቦች ላይ በማሰላሰልና አዳዲስ የሚነሱ ጉዳዮችን በጋራ በመገምገም የጋራ መግባባት የሚታይባቸውን ነጥቦች እንዲሁም ልዩነቶችን፣ ጥያቄዎችንና ወደፊት ሊወሰዱ የሚችሉ እርምጃዎችን መለየት እንደሚቻል የተገለጸ ሲሆን ስምምነት ላይ ለመድረስ ሲባል ልዩነቶችን ማስወገድ አንፈልግም ሲሉ አባ ኮስታ ተናግረው ምክንያቱም በጥልቀት የተረዳነው ልዩነት ራሱ የማዳመጥ ሂደት ውጤት ሊሆን ይችላል ብለዋል። በስብሰባው ቀናት ውስጥ የሚነሱ ጉዳዮች በአንድ ሪፖርት ውስጥ እንደሚሰበሰቡ ተናጋሪዎች አብራርተው ሪፖርቱ በቤተሰብ ጉዳይ ላይ እንደ ጎርጎሮሳውያኑ በ2014ና በ2015 ዓመተ ምህረት በተደረጉ ሁለት ልዩ መደበኛ የሲኖዶስ ጉባኤዎች ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ፍራንችስኮስ እንደ ጎርጎሮሳውያኑ በ2016 ዓመተ ምህረት የፈረሙትን የሐዋርያዊ ምክር ሰነድ ለመተካት የታሰበ አዲስ የመጨረሻ ሰነድ አይደለም ሲሉ አስገንዝበዋል። ሪፖርቱ በኮሚሽን የሚዘጋጅና የሚጠቃለል ሲሆን በጠቅላላ ጉባኤ ላይ ውይይት ከተደረገበት በኋላ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንደሚላክ፣ ውጤቶቹ በመግለጫ እንደሚቀርቡና ስለ ስብሰባው ሂደት በሚሰጡ ተከታታይ መግለጫዎች ላይ ወቅታዊ መረጃዎች እንደሚሰጡ የስብሰባው ተናጋሪዎች አስረድተዋል። ባለሙያዎቹ በማጠቃለያቸው የፍቅር ደስታ የተሰኘ ሐዋርያዊ ምክር ከአስር ዓመት በኋላ ቤተሰቦችን በለወጡ ጦርነቶች፣ በለያያቸው የስደት እንቅስቃሴዎችና በጎዳቸው የጤና ቀውሶች መካከል የአብያተ ክርስቲያናት ቁርጠኝነት ቤተሰቦች የወንጌል ስርጭት ማዕከል ሆነው መቀጠል የሚችሉ መሆናቸውን በተሻለ ሁኔታ ለመረዳት መሆኑን ገልጸው በመጨረሻም ቫቲካን ዛሬ ለቤተሰቦችና ከቤተሰቦች ጋር ወንጌልን ለማወጅ ከማዳመጥና ከማሰላሰል ሂደት የመነጩ አዳዲስ መንገዶችን ለመክፈት ቁርጠኛ መሆኗን ጠቁመዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንችስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል አንተና ሚስትህ በሚል ንዑስ ርዕስ ከአንቀጽ 12 እስከ አንቀጽ 17 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ በራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

አንተና ሚስትህ። ኢየሱስ ስለ ጋብቻ ሲናገር በሁለተኛው ምዕራፍ ላይ ስለ ባልና ሚስት ድንቅና ዘርዘር ያለ ሲል ወደሚያሳየው ወደ ሌላው የኦሪት ዘፍጥረት ገጽ ይመራናል። አንደኛው ሰው በእንስሳትና በዙሪያው ባለው ዓለም ውስጥ የብቸኝነት ስሜቱን ሊያቃልልለት የሚችል ለእርሱ የሚስማማ ረዳት በዘፍጥረት ምዕራፍ 2 ከቁጥር 18ና ከቁጥር 20 እንደሚፈልግ እናያለን። ፍቅርን በተመለከተ ጸጥታ ሁልጊዜ ከቃላት በላይ ነውና የጥንቱ የዕብራውያን አባባል ጸጥ ባለ ውይይት ውስጥ ቀጥታ የፊት ለፊት የዓይን ለዓይን ግንኙነት እንዲኖር ያሳስባል። ይህ ግንኙነት የእግዚአብሔርን ፍቅርና በመጽሐፍ ቅዱስ የጥበብ አነጋገር የሰው ትልቁ ሀብት ለእርሱ የሚስማማ ረዳትና ደጋፊ አምድ የሆነውን አንተነትን በሥራክ መጽሐፍ ምዕራፍ 36 ከቁጥር 24 የሚገልጽ መልክ ያለው ግንኙነት ነው። ይህም በመኃልየ መኃልይ ዘሰሎሞን ውዴ የኔ ነው፣ እኔም የእርሱ ነኝ፣ እኔ የውዴ ነኝ፣ ውዴም የኔ ነው። መኃልየ መኃልይ መጽሐፍ ምዕራፍ 2 ከቁጥር 16ና ምዕራፍ 6 ከቁጥር 3 በማለት ፍቅሯንና ራሷን አሳልፋ መስጠቷን ድንቅ በሆነ መዝሙር እንደምትገልጽ ሴት ነው። የሰውን ብቸኝነት የሚያስወግድ ይህ ግንኙነት ለአዲስ ልደትና ለቤተሰብ መሠረት ይሆናል። የጊዜና የቦታ ባለቤት የሆነው አዳም ከሚስቱ ጋር በመሆን አዲስ ቤተሰብ መሠረተ። ኢየሱስም ስለዚህ ጉዳይ ኦሪት ዘፍጥረትን ጠቅሶ ሲናገር ሰው ከሚስቱ ጋር ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ ይላል። በማቴዎስ ወንጌል ምዕራፍ 19 ከቁጥር 5 ዘፍጥረት ምዕራፍ 2 ከቁጥር 24 በጥንቱ የዕብራውያን አነጋገር ይጣመራል፣ ይተሳሰራል የሚለው ቃል ጥልቅ ኅብረትን፣ አካላዊና ውስጣዊ ቅርበትን የሚገልጽ ከመሆኑ የተነሳ ነፍሴ አንተን የሙጥኝ ብላለች መዝሙረ ዳዊት ምዕራፍ 63 ከቁጥር 8 የሚለውን በእኛና በእግዚአብሔር መካከል ያለውን ኅብረት ለማመልከት ያገለግላል። ስለዚህ የጋብቻ ትስስር በጾታና ሥጋዊ ገጽታው ብቻ ሳይሆን በፍቅር ራሴን አሳልፎ በመስጠትም ይገለጣል። በሁለት አካላዊ፣ ልባዊና ሕይወታዊ አንድነት፣ በመጨረሻም በሁለቱም ወላጆች ሥጋ አካላዊም መንፈሳዊም ስነ ባሕሪ በሚከፈለው ልጅ አማካይነት የሁለቱም አንድ ሥጋ መሆን የዚህ ዐይነት ውጤት ነው። ልጆችህ እንደ ወይራ ተክል ናቸው። አሁን ደግሞ የመዝሙረኛውን መዝሙር እንውሰድ። ባልና ሚስት በማዕድ ላይ በተቀመጡበት ሁኔታ ልጆች በጎናቸው እንደ ወይራ ተክል ናቸው። በመዝሙረ ዳዊት ምዕራፍ 128 ከቁጥር 3 ማለትም በኃይልና በንቃት የተሞሉ ናቸው። ወላጆች የቤተሰብ መሠረት ናቸው ከተባለ ልጆች ደግሞ የቤተሰብ ሕያው ድንጋዮች ናቸው ማለት ይቻላል። በአንደኛ ጴጥሮስ መልእክት ምዕራፍ 2 ከቁጥር 5 ከእግዚአብሔር ስም ሕያዊ ጌታ ቀጥሎ በብሉይ ኪዳን ውስጥ ተደጋግሞ የተነሳው ቃል ልጅ ቤኒ ልጅ ሲሆን እርሱ ደግሞ መገንባት ባና ከምለው ግስ ጋር የተያዘ ነው። ስለዚህ መዝሙረ ዳዊት 128 ስለ ሕፃናት ስጦታ ሲናገር የቤትና የማኅበራዊ ሕይወት ከተሞች ግንባታን በምሳሌነት ይጠቀማል። እግዚአብሔር ቤትን ካልሠራ ሠራተኞች በከንቱ ይደክማሉ። እንሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው። በጦረኛ እጅ እንዳሉት ፍላጾች ናቸው። ኮረጆቹ በእነዚህ የተሞሉ የተባረከ ሰው ነው። ከጠላቶቻቸው ጋር በአደባባይ የሚሟገቱበት ጊዜ አይዋረዱም። መዝሙረ ዳዊት ምዕራፍ 127 ከቁጥር 1ና ከቁጥር 3 እስከ 5 እነዚህ ምሳሌዎች የጥንቱን ኅብረተሰብ ባህል የሚያንጸባርቁ ሲሆን የልጆች መገኘት ደግሞ በደህንነት ታሪክ ውስጥ ከትውልድ እስከ ትውልድ ሲወርድ ሲዋረድ የመጣ የቤተሰብ ቀጣይነት ምልክት ነው። እዚህ ላይ ደግሞ ሌላውን የቤተሰብ ገጽታ ማየት እንችላለን። አዲስ ኪዳን ስለ ቤተሰብ አብያተ ክርስቲያናት በአንደኛ ቆሮንቶስ ምዕራፍ 16 ከቁጥር 19፣ ሮሜ መልእክት ምዕራፍ 16 ከቁጥር 5፣ በቆላሲያስ መልእክት ምዕራፍ 4 ከቁጥር 15 እና ፊልሞና ቁጥር 2 እንደምናገር እናውቃለን። የቤተሰብ ሳሎን፣ የቤተሰብ ቤተ ክርስቲያን፣ የመሥዋዕተ ቅዳሴ ድባብ
በማዒዱ ላይ ኢየሱስ የሚገኝበት ስፍራ ወደ መሆን ሊለወጥ ይችላል። በዮሐንስ ራእይ ውስጥ ጌታ እንሁ በደጄ ቆሜ አንኳኳለሁ፣ ማንም ድምፅን ሰምቶ በሩን ብከፍትልኝ ወደ እርሱ ገብቼ ከእርሱ ጋር እበላለሁ፣ እርሱም ከእኔ ጋር ይበላል። ራእይ መልእክት ምዕራፍ 3 ከቁጥር 20 ሲል የተናገረውን ምሳሌ ከቶ ልንረሳ አንችልም። እዚህ ላይ በእግዚአብሔር መኖር በጋራ ጸሎትና በበረከት ሁሉ የተሞላ ቤት እናያለን። ይህም እግዚአብሔርን የሚፈራ ሰው እንዲህ ይባረካል፣ እግዚአብሔር ከጽዮን ይባርኬ፣ መዝሙረ ዳዊት ምዕራፍ 112 ከቁጥር 4 እስከ 5 የሚለው ከላይ የጠቀስነው የመዝሙረ ዳዊት ምዕራፍ 128 ትርጉም ማጠቃለያ ነው። ቤተሰብ ልጆች በእምነት የሚያድጉበት ስፍራ መሆኑን መጽሐፍ ቅዱስ ይናገራል። ይህንንም ከፋሲካ ክብረ በዓል ማብራሪያ በዘጸአት ምዕራፍ 12 ከቁጥር 26 እስከ 27 በዘዳግም መጽሐፍ ምዕራፍ 6 ከቁጥር 20 እስከ 25 በግልጽ መረዳት ይቻላል። እንዲሁም ከፋሲካ ማዕድ ሥነ ሥርዓት ጋር በተያያዙ በአይሁድ ውይይት ወግ ወይም ሐጋዳ ውስጥም ይኸው በግልጽ ታይቷል። ከዳዊት መዝሙሮቹ አንዱ በቤተሰብ ስለሚታወጀው እምነት ሲገልጽ እንዲህ ይላል፣ ይህም የሰመነውና ያወቅነው አባቶቻችንም የነገሩን ነው፣ እኛም ከልጆቻቸው አንደብቀውም። የእግዚአብሔርን ምስጋና ኃይሉንና ያደረገውን ድንቅ ሥራ ለሚቀጥለው ትውልድ እንናገራለን። ለያዕቆብ ሥርዓትን መሠረተ፣ በእስራኤልም ሕግን ደነገገ፣ ልጆቻቸውንም እንዲያስተምሩ አባቶቻችንን አዘዘ። ይህም የሚቀጥለው ትውልድ እንዲያውቅ እነርሱም በተራቸው ለልጆቻቸውና ገና ለሚወለዱት እንዲነግሩ ነው። መዝሙረ ዳዊት ምዕራፍ 78 ከቁጥር 3 እስከ 6። ስለዚህ ቤተሰብ ወላጆች ለልጆቻቸውና ዋናና ቀዳሚ የእምነት አስተማሪዎች የሚሆኑበት ስፍራ ነው። እነርሱም ይህን የተማሩትን ሙያ ከአንዱ ሰው ወደ ሌላው ያስተላልፉታል። በሚመጡት ዘመናት ልጅህ ይህ ምን ማለት ነው ብሎ ቢጠይቅህ እንዲህ በለው፣ በዘጸአት መጽሐፍ ምዕራፍ 13 ከቁጥር 14። በመሆኑም የሚቀጥሉት ትውልዶች ወጣት ወንዶችና ደናግል፣ አረጋውያንና ልጆች ያመሰግኑ በመዝሙረ ዳዊት ምዕራፍ 148 ከቁጥር 12 እያሉ ጌታን ማመስገን ይችላሉ። የመጽሐፍ ቅዱስ ሊቃውንት እንደሚያስገነዝቡን በምሳሌ መጽሐፍ ምዕራፍ 3 ከቁጥር 11 እስከ 12 እና ምዕራፍ 6 ከቁጥር 20 እስከ 22 ምዕራፍ 13 ከቁጥር 1 እስከ 22 እና ምዕራፍ 15 ከቁጥር 23 እና ምዕራፍ 23 ከቁጥር 13 እስከ 14 ምዕራፍ 29 ከቁጥር 17 ወላጆች ለዚህ የማስተማር ሥራ ከባድ ኃላፊነት አለባቸው። ልጆች በበኩላቸው አባቴና እናቴን አክብር በዘጸአት መጽሐፍ ምዕራፍ 20 ከቁጥር 12 የሚለውን ትእዛዝ ማክበርና መለማመድ ይኖርባቸዋል። እዚህ ላይ ማክበር የሚለው ቃል የቤተሰብና ማኅበራዊ ግዴታዎች ማሟላትን ያመለክታል። እነዚህንም ግዴታዎች በሃይማኖታዊ ሰበብ አሰብቦ ችላ ማለት አይገባም። በማርቆስ ወንጌል ምዕራፍ 7 ከቁጥር 11 እስከ 13 አባቱን የሚያከብር ልጅ ኃጢአቱ ይሰረይለታል፣ እናቱንም የሚያከብር ልጅ ድልብ እንደሚያደልብ ነው። ሥራክ መጽሐፍ ምዕራፍ 3 ከቁጥር 3 እስከ 4 ልጆች የወላጆች የግል ንብረት ሳይሆኑ የሚመሩት የራሳቸው ሕይወት እንዳላቸው ወንጌል ያስገነዝበናል። ኢየሱስ ለምድራዊ ወላጆቹ በመታዘዝና ራሱን ለእርሱ በማስገዛት ምሳሌ ሆኗል። በሉቃስ ወንጌል ምዕራፍ 2 ከቁጥር 51 ከዚህ ሌላ የልጆች የሕይወት ውሳኔና ክርስቲያናዊ ጥሪያቸው ስለ እግዚአብሔር መንግሥት ሲባል ከወላጆች መለየትን ሊጠይቅ ይችላል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 34 እስከ 37 በሉቃስ ወንጌል ምዕራፍ 9 ከቁጥር 59 እስከ 62 ኢየሱስ ራሱ በ12 ዓመት ዕድሜው ከምድራዊ ቤተሰብ ሌላ የሚፈጽመው ትልቅ ተልእኮ እንዳለው ለማርያምና ለዮሴፍ ተናገረ። በሉቃስ ወንጌል ምዕራፍ 2 ከቁጥር 48 እስከ 50 በዚህ መንገድ በቤተሰብ ውስጥ እንኳን ሌላ ትልቅ ትስስር እንደሚያስፈልግ ያሳየናል።
እናቴና ወንድሞቼስ የእግዚአብሔርን ቃል ሰምተው የሚያደርጉት ናቸው። በሉቃስ ወንጌል ምዕራፍ 8 ከቁጥር 21 ይለናል። በተመሳሳይ ኢየሱስ ለልጆች ካለው ተቀርቋሪነት የተነሳ ሕፃናት በየዋህነታቸውና ስለሌሎች ባላቸው ግብታዊ አስተሳሰብ እንደ አስተማሪዎች መሆናቸው ሲገልጽ፣ እውነት እላችኋለሁ ካልተለወጣችሁን እንደ ሕፃናት ካልሆናችሁ ፈጽሞ ወደ መንግሥተ ሰማይ አትገቡም። ስለዚህ በመንግሥተ ሰማይ ከሁሉም በልጥ እንደዚህ ሕፃን ራሱን ዝቅ የሚያደርግ ነው። በማቴዎስ ወንጌል ምዕራፍ 18 ከቁጥር 3 እስከ 4 አለ። በአንጻሩ በመካከለኛው ምሥራቅ አገራት ሕፃናት ምንም መፍት እንደሌላቸው፣ እንዲሁም እንደ ቤተሰብ ንብረት ይቆጠሩ እንደነበረ ልብ ይበሉ።

ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም ቫቲካን ኒውስ አምሃሪክ በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።

ሰቦፉ ህይወት ገዳማውያንን ገዳማውያትን ከአ ንስርዓት አምልኾ ዘለዎም ፍቕሪ ከማዕብሉ ከምኡውን መሰኻኽርን ኣገልገልትን ናይ መላ ህዝቢ ኣምላኽን ትንቢታዊ ክህነትን ንጉሳዊ ጽውዓን ክኾኑ ተማሕጸንዎም። ሓድነት ህዝቢ ኣምላኽ ምእንቲ ከተደልድሉ ምስ ደካይ ቅዱስ ጴጥሮስን ምስ ቤተ ክርስቲያንን ዘለኩም ሕብረት ቅድሚ ብሕታዊ ምርጫታትኩም ግበሩ ክብሉ እውን ጻውዒት ኣቕርብሎም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንኹሎም እቶም ኣባዊ ተረኽቡ ሰባት ስለቲ ንጻውዒት ኣምላኽ ዝሃብዎ ምላሽን ንጐይታ ዝረኣይዎ ተኣማንነትን ኣመስገንዎም። ብጸሎት ድማ ናብ ኣምላኽ ክቐርቡ ኣተባብዕዎም። ብዛዕባ ክፉት ካቴድራል ዝገልጽ ራእይ ብምዝካር ድማ ቤተ ክርስቲያን ኖተርዳም ንስኻትኩም እውን ናብ ቅድስናን መዓልታዊ ተልኾን ብሓድሽ ድራኼ ምስ ኣዳግም ምእንቲ ክትውለዱ እንደገና ተወሊድኩም ኢኹም በሉ። ኣብ ማእከል ህዝብኹም ንጹር መግለጺ መለኮታዊ ኣደነት ቤተ ክርስቲያን ኩኑ፣ ንሳ ድማ ንፍቕሪ ኣምላኽ ብምምስካር ንደቂ ሰብ እትመልሶምን እትሕውዮምን እያ በሉ። ቅዱስ ኣቦና ንመልእኽቶም ብጸሎት ብምዝዛም ቅድስት ድንግል ማርያም እሙናት ኮይኖም ክቕጽሉ ምእንቲ ክትሕልዎምን ንተልእኾ ቤተ ክርስቲያን ፈረንሳ እትመርሖ ኮኸብ ክትከውንን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሃገረ ፈረንሳ ሃዋርያዊ ምብጻሕ ዘካይድሉ ዘለዉ ነታ ቐዳመይቲ መዓልቲ ዑደቶም ምስ 80,000 መንእሰያት ጸሎተ ንዋን ብምዕራግ ዛዚሞም። ቅዱስ ኣቦና ንሕቶታቶም ብምምላስ ብዘይፍርሒ ንክርስቶስ ክስዕቡ ድማ ኣተባብዕዎም። እቲ ኣብ ሃገረ ፈረንሳ ዝዓበየ ናይ ስፖርት ሜዳ ዝኾነ ስታድዩም ፈረንሳይ ብ1998 ካብ ዝኽፈታት ሒዙ ከምዚ ዝኣመሰለ ኣኼባ ተኻይድሉ ኣይፈልጥን እዩ። 80,000 ሰባት ክሕዝ ዝኽእል ኮይኑ ዓርቢ ምሸት ርእሰ ሊቃነ ጳጳሳት ልዮን መበል 14 ምስቶም ካብ ፓሪስን ካብ መላእ ፈረንሳይን ዝመጹ መንእሰያት ኣባኡ ጸሎተ ንዋ ማዕሪጎም። ካብ ገጠራትን ከተማታትን ሰራሕተይናታት፣ ተምሃሮ፣ መንእሰያት፣ ክኢላታት ብእምነቶምን ቃል ርእሰ ሊቃነ ጳጳሳት ንምስማዕን ብዘለዎም ባህግን ሓድነት ዝገልጹ እዮም ዝነበሩ። እታ ምሸት እቲኣ ብምስክርነትን መዛሙራትን ስነ ጥበባዊ ምርኢታትን እያ እተጀመረት። ድሕርዚ እቲ መደብ በቶም ሞሮን ዝስመዩ 2500 ዝኾኑ ጉጅለ መዘምራን ዘቕረብዎ ናይ ካቺኒ መዝሙር ኣቨ ማርያ ቀጸለ። ብፁዕ ኣቡነ ኤቲን ጊለት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ኣብቲ ስታድዩም ምስ በጽሑ ንቅዱስነቶም ኣብ ዘቕረብዎ ናይ እንቋዕ ኣብድሓን መጽኩም ቃል ስታድዩም ናይ መላእ ፈረንሳ ክብሉ ነቲ ኣጋጣሚ ገለጽዎ። እዚ ድማ ነቲ ናይቲ ሰበኻን ኣባኡ ተኣከቡ 80,000 መንእሰያትን ዓለምለኻዊ ባህላውን ዓሌታውን ብዝሓውነት ንምጉላሕ ዝዓለመ እዩ ዝነበረ። ኣብ ቅድሚ ርእሰ ሊቃነ ጳጳሳት ድማ ተኸታታሊ ሰሌዳታት ናይ ቅዱሳን ኣይቆና ንህይወት ብዙሓት ቅዱሳን ፈረንሳይ ከም ዝገልጽ ይዘዋወር ነበረ። እቲ ምርኢት ኣብ ናሕስቲ ስታድዩም ብእተገብረ ናይ ርችት ምትኳስ ስነ ስርዓት ድማ ተዛዘመ። እቶም መንእሰያት ከዓ ልዮን ልዮን ክብሉ ይጭድሩ ነበሩ። ርእሰ ሊቃነ ጳጳሳት ድማ ብወገኖም ብፍሽኽታን ኣእዳዎም ብምውዝዋዝን ምላሽ ሃብዎም። ብድሕሪ እዚ ክልተ መንእሰያት ምስክርነቶም ኣካፈሉ። ኣብ ጽጉማት ጎረባብቲ እትሰርሕ ተምሃሪት ስነ መድሃኒት ዝኾነት ክሎየ ንርእሰ ሊቃነ ጳጳሳት እምነታ ንኻልኦት ሃይማኖታት ብኸመይ ከተካፍሎም ከም እትኽእል ሓተተቶም። ቅዱስ ኣቦና ከዓ ኩላትና ክፍሊ ዝመንፈሳዊ ምንቅስቓሲና ክብሉ መለሱላ። ብዙሓት ሰባት ንሕቶ ኣምላኽ ዘይፈልጥዎ ምዃኖም ብሓቂ ጸገም እዩ። እንተኾነ ግን ብዙሓት ንሕቶ ደቂ ሰባት እውን ዘይፈልጥዎ ምዃኖም ከምኡ ይበሉ። ብዙሓት ሰባት ብዛዕባቶም ኣብ ከባቢኦም ዘለዉ ተገዳስነት ከም ዘይብሎምን ንድኻታት ከም ዝንዕቁን ነቶም እተነቀፍቲ ኣካላትን ሕሙማትን ከም ዝነጽግዎም ነፍሲ ወከፍ ሰብ ነቲ ዘፍርዮ ጥራይ ዋጋ ከም ዘለዎ ገይሩ ብምሕሳብ ገለልተይና ከም ዝኸውን ገለጹ። ኣብ ጽጉማት ጎረባብቲ ኣብ እትገብሮ ዕዮ ክትጸንዕ ኣተባብዕዋ። ኣብኡ እዩ ኣብ መዓልታዊ ናብራ ሓደሓደ ግዜ ድማ ኣብ ማእከል ጸገማት እምነት ህያው ምስክርነት ተስፋ እትኸውን በሉ። ካብ ገጠር ናይ ፈረንሳይ ዝመጸ ፍራንስዋ ብዛዕባ ሕርሻ ዘጽንዕ ዘሎ ምራሒ ስካውት ድማ ኣብ ሓደ ቁርፂ ፍቓድ ከኣቱ ስለ ዝደለየ ንኣንፈት ህይወቱ ብኸመይ ከስተውዕል ከም ዝኽእል ብኸመይ ብተኣማንነት ክውፈ ከም ዘለዎን ሓተተ። ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ድማ ንኽንዓቢ ዝሕግዘና ንኣገልግሎት ሰላም ገዛ ርእስኻ ምውፋዩ ክብሉ መለሱሉ። ተጸምዶ ፍርሒ ናብ ተስፋ፣ ምጉርምራም ከዓ ናብ ሓላፍነት ዝስምዖ ተሳትፎ ክቕየርን ከሎ እዩ ዝርከብ። በዚ ከምዚ ድማ ንቑስልና ብምፍዋስ ሓድነት ንረክብ ክብሉ እውን ኣመልከትሉ። ንውዕውዕ ስምዒትኩም ከም ዕንቅፋት ዝኾኑ ግጭትን ምጥርጣርን ኣብ ክንዶስ ንመጻኢ መደባት ሓደገኛ ብምዃኑ ግዜያዊ ባህሪ፣ ስምዒታዊ ርክባት፣ ተነቃፊ ሰብኣዊ ማእሰር፣ ድኻም፣ ስክሪን ከምኡውን ብዛዕባ ለውጢ ክሊማን ቁጠባን ኣህጉራዊ ኩነታትን ዘለና ሻቕሎት ዘንጸባርቕ እዩ በሉ። ነዚ ስምዒታት እዚ ተጠንቂቕና ክንሰምዖ ኣለና በሉ። ንስቓይ መዛኑና ድማ ልብና ክፉት ክኸውን ኣለዎ።
አመወዳታ ቅዱስ አቦና ነቶም ናብ ክህነት ወይ ህይወት ምንኩስና ቢሎም ዝሰናደው ዘለው ንጎይታናን መድሃኒናን ኢየሱስ ክርስቶስ ክስዕቡ ጻውዒት ይስማዓኩም ኣሎ ብምባል ኣዘኻኽርዎም ቤተ ክርስቲያን ፈረንሳ ኣዝያ ትደልየኩም እያ ዘላ ነዚ ጻውዒት እዚ ድማ ኣይትፍርህዎ ክብሉ ኣተባብዕዎም።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርባለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ እኛ የተጠራነው የወንድማማችነት ፍቅርና ማህበራዊ አብሮነትን ለመፍጠር ነው በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 9 ከቁጥር 18 እስከ 27 ላይ እንደተጠቀሰው ኢየሱስ መሲህ መሆኑን ጴጥሮስ መመስከሩ። ለብቻውም ሲጸልይ ሳለ ደቀ መዛሙርቱ ከእርሱ ጋር ነበሩ። እርሱም ሕዝቡ እኔን ማን ይሉኛል ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከቀደሙት ነቢያት አንዱ ተነሥቶአል ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ጴጥሮስም መልሶ የእግዚአብሔር መሲህ ነህ አለው። እርሱ ግን ይህንን ለማንም እንዳይነገሩ እነርሱን አስጠንቅቆ በማዘዝ የሰው ልጅ ብዙ መከራ መቀበል ይገባዋል፣ በሽማግሌዎችና በካህናት አለቆች በጸሐፍቶችም ይናቃል፣ እንዲሁም ይገደላል፣ በሦስተኛውም ቀን ይነሣል ሲል ነገራቸው። ለሁሉም እንዲህ አላቸው፣ ሊከተለኝ የሚፈልግ ማንም ቢኖር እርሱ ራሱን ይካድ፣ በየዕለቱም መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ግን ቢያጣ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሎቼ የሚያፍር ሁሉ የሰው ልጅ በክብሩና በአባቱ ክብር እንዲሁም በቅዱሳን መላእክቱ ክብር በሚመጣበት ጊዜ በእርሱ ያፍርበታል። እውነት እላችኋለሁ በዚህ ከቆሙት አንዳንዶች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አሉ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን፣ ነዋሪ ሦስትነታቸውንም

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ እንደ ቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር መሠረት የዛሬው ሰንበት ዘመስቀል ሁለተኛ በመባል ይታወቃል። እግዚአብሔር አምላካችን ሁልጊዜ በሥራ ላይ ነው። እኛን ሁልጊዜ በማስተማር ተጠምዶ ይገኛል፣ አብሮንም ይሆናል። እንደ ሰው የሚተው አምላክ ባለመሆኑ ምክንያት ከእያንዳንዳችን ጋር ከእስትንፋሳችን በላይ ቀርቦን ይኖራል። በመሆኑም እኛም ታምነን በመቅረብ ታማኝ ልጆቹ በመሆን መመላለስ ይኖርብናል። እግዚአብሔር በመካከላችን እንዳለ ለመረዳት እና ለማወቅ እንዲሁም ለመገንዘብ ከልባችን መፈለግ ይጠበቅብናል። የጥበብ አምላክ በመሆኑ ማስተዋልን ከእርሱ መጠየቅ ያሻናል። እርሱ ሁልጊዜ አብሮን እንዳለ በእምነት ለመረዳት በትሕትና መኖር ግዴታችን ነው። መዝሙረኛው ቅዱስ ዳዊት ስለ ጥበብ ሲያስተምር እንዲህ ይላል፣ ይኸውም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ይለናል መዝሙር 111 ቁጥር 10 ላይ እንደተገለጸው በማለት ማስተዋልና ጥበብ የክርስትናችን መሠረቶች እንደሆኑ ያስተምረናል። ክርስቶስን ከመከተል የበለጠ ቁም ነገር የለም። ሐዋርያው ጳውሎስ በቆሮንጦስ መልእክቱ እንዲሁ ይናገራል። ይኸውም ከክርስቶስ ጋር በመሆን ነው በጥበብ የምንኖረው። ክርስቶስን በመከተል ነው በማስተዋል መመላለስ የምንችለው። አምላክን የበለጠ በወደድን መጠን ሸክማችን እንደሚቀንስልንና በክርስቶስ ብርሃን መመራት እንደምንችል ይናገራል። እግዚአብሔርን በጥበብ ለሚፈሩት ዓይን ያላቸው ጆሮ ያልሰማው በሰው ልብም ያልታሰበው እግዚአብሔር ለሚወዱት መልካምን ነገር አዘጋጅቷል ይለናል አንደኛ ቆሮንጦስ ምዕራፍ 1 ከቁጥር 1 እስከ 11 ላይ እንደተገለጸው በማለት በሙላት ያስተምረናል። ክርስቶስ ተከተሉኝ ያለው በትንሣኤ ሕይወት ከዘራብን በኋላ ነው። በሞቱ ከሞት ወደ ሕይወት ከተሻገርን ወዲያ ነው። በመስቀሉ ልባችንን በፍቅር ብርሃን ካበራልን በኋላ ነው። መድኃኒታችን ኢየሱስ ክርስቶስን አለመከተል በሕይወት መከራ ማብዛት ማለት ነው። እርሱን በመከተላችን የሚገጥሙንን ችግሮች ተሸክመን ነው ከልብ መከተል የሚኖርብን። ሸክማችንን የሚያቃልልልን እርሱ ነው። በብዙ ችግርና መከራ ልናልፍ እንችላለን። ይሁን እንጂ ክርስቶስ በመስቀል መከራ በማለፉ ከጨለማ በኋላ ብርሃን እንዳለ በተግባር አስተምሮናል። ቅዱስ ጴጥሮስ በመጀመሪያው መልእክቱ እንዲህ ይላል፣ ኀጢአት ሠርታችሁ ስትጐሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይለናል አንደኛ ቆሮንጦስ ምዕራፍ 2 ከቁጥር 20 ላይ እንደተገለጸው በማለት መልካምን በማድረግ ከክርስቶስ ጋር ስለመሆን ያስተምረናል። ክርስቶስ ያሳየንን የፍቅር ሥራ እንድንሠራም ይመክረናል። ሰው የዘራውን እንደሚያጭድ መጽሐፍ ቅዱስ በሚገባ ያስተምራል። ክፋትን ሠርተን መታገስ አማራጭ የሌለው ምርጫ ነው። ይሁን እንጂ ምስጋና የሌለው ትዕግሥት ይሆናል። መልካምን ሠርተን ሲሆን ግን ትዕግሥታችን በእግዚአብሔር ዘንድ የተወደደ ስለ መሆኑ ሐዋርያው ጳውሎስ በሚገባ ይመሰክራል። ክርስቶስን በመከተላችን የሚደርስብን መጐሰም ምስጋናው ከፍ ያለ ነው። መስቀላችንን ተሸክመን የመስቀሉን ጌታ እግዚአብሔርን ስንከተል ሸክሙ የቀለለ ይሆናል። ከምንም በላይ ደግሞ የመንግሥተ ሰማይ ዜጎች ስለ መሆናችን ማረጋገጫ እናገኛለን። ከመስቀሉ የበራልንን ብርሃን በመኖር ነው ክርስትናችንን የሚረጋግጠው። ግራም ነፈሰ ቀኝ ክርስቶስ ያለ ምንም ቅድመ ሁኔታ በሚገባ በመከተል ነው በብርሃን መመላለስ የምንችለው። ጥበብ ማለት ይህንን ክርስቶስ በሙላት ከመከተል የሚገኝ ምሪት ነው። ሐዋርያት ክርስቶስ አብሯቸው በነበረ ጊዜ ብዙ እንዳስተማራቸው በማስተዋልና በጥበብ መስክረዋል። ከመምህራቸው ሌሎችን ማገልገል ትልቅ ሥራ መሆኑን ተገንዝበዋል። በመሆኑም ይህንን አምላክ አለመከተል በጨለማ እንደሚያኖር በመረዳታቸው ዘመናቸውን ሙሉ ክርስቶስን በመምሰል ኖሩት። የክርስቶስን አዳኝነትን በመስበካቸው ብዙ መከራን ተቀብለዋል። በትዕግሥት በመጠበቅ መልካምን አድርገዋል። እኛስ ያየነውንና የሰማነውን ከመናገር ዝም አንልም ይለናል የሐዋርያ ሥራ ምዕራፍ 4 ቁጥር 20 ላይ እንደተገለጸው በማለት በዘመኑ ለነበሩት ጠቢባን ነን ባዮች በልበ ሙሉነት መስክረዋል።
ክርስቶስን በመከተላቸው ብዙ መከራ አይተዋል። መስቀላቸውን በመሸከምም በሚገባ ተመላልሰዋል። እያንዳንዳችንም ይህንን ለማድረግ በክብር ተጠርተናል። መስቀላችንን ተሸክመን እንድንከተለው በትንሣኤው ሕይወት የዘራብን ክርስቶስ በሚገባ ያዘናል። ይህንን መታዘዝ ደግሞ ጥበበኛ ያደርገናል። በጥበብ ልንከተለው ያስፈልጋል። እግዚአብሔርን መፍራት ሕጉን መታዘዝ ነውና። ሐዋርያትና የእምነት አባቶች ክርስትናን በተግባር ኖረው አልፈዋል። ክርስቶስም ፍቅርን በተግባር አሳይቶናል። በመስቀል ሞት ራሱን ሰጥቶ ሞቶም በትንሣኤው አድኖናል። ክርስትና በተግባር የምንኖረው እንጂ የምናወራው ብቻ አይደለም። ክርስቶስን መከተል የተግባር ሥራ ነው። በፍቅር መኖር ውጤት ነው። በመሆኑም ይቅር ማለት፣ መውደድ፣ በትሕትና መኖርና እግዚአብሔርን ማገልገል የተካተተበት ነው። በሉቃስ ወንጌል ክርስቶስ እኛን በመውደዱና በማፍቀሩ ብዙ መከራ እንደተቀበለ ይናገራል። ከሐዋርያቶቹ ጋር በነበረው ውይይትም ሊከተለው የሚወድ ቢኖር እርሱ ራሱን መካድ እንዳለበት ያስተምራል። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ተዕለት ይከተለኝ፣ የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ እንደተገለጸው በማለት ለሐዋርያቱ ተናግሯል። በሉቃስ ወንጌል ምዕራፍ 9 ላይ ያለው ክርስቶስ ከሐዋርያቱ ጋር ያደረገው ውይይት የሁላችንንም የክርስትና ሕይወት የሚመለከት ነው። ሰዎች ክርስቶስ ማን እንደሚሉትና ሐዋርያቱ ራሳቸው ክርስቶስን ማን እንደሚሉት የታወቀበት መንገድ ነው። ታዲያ ክርስቶስ ለእኛ ማን ነው በማለት ራሳችንን መጠየቅ ይኖርብናል። የተወደዳችሁ ወንድሞቼና እህቶቼ፣ ይህ የወንጌል ክፍል ከባለፈው ሳምንት ካስተነተንበት የወንጌል ሐሳብ እሱም የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ላይ ካለው ጋር የጠበቀ ግንኙነት ያለው ነው። ሐዋርያው ቅዱስ ጴጥሮስ ሌሎችን ሐዋርያት ወክሎ የክርስቶስን መሲሕነት፣ የሕያው የእግዚአብሔር ልጅነት ከመሰከረ በኋላ ክርስቶስ ስለ መስቀል ጉዞ ይነግራቸዋል። ወደ ኢየሩሳሌም በሚጓዝበት ጊዜም ለሐዋርያቱ በቅድስቷ ከተማ ኢየሩሳሌም በስተ መጨረሻ ስለሚጠብቀው መከራ፣ ሞት እንዲሁም ስለ ትንሣኤው ክብር አስቀድሞ በግልጽ ነገራቸው። ከሽማግሌዎችና ከካህናት አለቆች ከጸሐፍቶችም ብዙ መከራ ይቀበላልና ይገደል ዘንድ እንዲሁም በሦስተኛው ቀን ይነሣ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ነገር ግን ሐዋርያቱ እምነታቸው የጠነከረ ስላልነበረና እንዲሁም አስተሳሰባቸው ከዚህ ዓለም ጋር የተቆራኘ ስለነበር ሊረዱት አልቻሉም። ሐዋርያው ጴጥሮስ የክርስቶስ በመስቀል ላይ መሞት ስለከበደውና ስላልተዋጠለት አይሁንብህ ጌታ ሆይ ይህ ከቶ አይደርስብህም ብሎ ይገሥጸው ጀመር። ሐዋርያው ጴጥሮስ በክርስቶስ ያምናል፣ ሊከተለውም ወዷል። ነገር ግን ክርስቶስ ስለ ሁላችን በመስቀል ሞት ሥቃይ እንዲያልፍ ሐዋርያው ጴጥሮስ አልፈለገም። ለጴጥሮስ ለሌሎች ሐዋርያትና እንዲሁም ለእኛም የክርስቶስ የመስቀል ሞት የሚያሳዝንና መከራ የበዛበት ነው። ነገር ግን እኛን ለማዳንና የአባቱን ፈቃድ ለመፈጸም የተከፈለ መሥዋዕትነት በመሆኑ ክርስቶስ ከመጣበት ዓላማ ፈቀቅ ሊል አልፈለገም። ስለዚህ ነው ክርስቶስ ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት አትሁንብኝ የሚለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሁላችንንም በሚከተለው መልኩ እንዲህ አለ። ይኸውም እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። በዚህ መንገድ ሁለት እውነተኛ ሐዋርያ የመሆን መንገዶችን አስታወቀ። የመጀመሪያው ራሱን መካድ ነው። ይህም የሚሆነው ደግሞ በማስመሰል አይደለም፣ በእውነተኛ መለወጥ የሚሆን ነው። ሁለተኛው እውነተኛ ሐዋርያ የመሆነኛ መንገድ ደግሞ መስቀሉን ተሸክሞ ይከተለኝ እንዳለው ማድረግ ነው። ይህም ማለት የዕለት ተዕለት የሕይወት ጥያቄዎቻችንን በትዕግሥት መመለስን ብቻ ሳይሆን በእምነትና በኃላፊነት ድካምንና መከራን መሻገር ማለት ነው። ስለዚህ መስቀላችንን ተሸክመን ክርስቶስን የመከተል መሰጠታችንን በክርስቶስ የዓለም አዳኝነት ተሳታፊ ያደርገናል። ይህንን በምናስብበት ጊዜ እርግጠኛ መሆን ያለብን በየቤታችን ግድግዳና አንገታችን ላይ የምናደርገው መስቀል ወንድሞቻችንና እህቶቻችንን በፍቅር በማገልገል ከክርስቶስ ጋር ኅብረትን የምንፈጥርበት የአንድነት ምልክት ነው። መስቀል የእግዚአብሔር ፍቅርና
የክርስቶስ መስዋዕትነት የታየበት የተቀደሰ የደህንነታችን መሳሪያ ነው። በመሆኑም እንደ ጌጥ በማድረግ ፋይዳውን ማሳነስ አይገባም። ሁልጊዜም የተሰቀለውን የክርስቶስን ምስል በምንመለከትበት ወቅት እርሱ እንደ እውነተኛው የእግዚአብሔር አገልጋይ ራሱን ስለ ሌሎች አሳልፎ በመስጠት ዓላማውን እንደ ፈጸመና ኃጢአታችንን በደሙ ያጠበ ስለ መሆኑ እናስባለን። በመሆኑም የክርስቶስ ተከታይ መሆን ከፈለገን እርሱን እንድንመስልና ያለምንም ማንገራገር ሕይወታችንን ለእግዚአብሔር እንዲሁም ለሌሎች እንድንሰጥ ተጠርተናል። እስከ መስቀል ሞቱ ድረስ የተጓዘችው ድንግል ማርያም የክርስቶስን አዳኝነት ከመመስከር የሚመጣ መከራ እንዳንሸሽ እሷ በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችን ነው። ክብራንና ክብራት አድማጮቻችን በማስከተል እኛ የተጠራነው የወንድማማችነት ፍቅርና ማህበራዊ አብሮነትን ለመፍጠር ነው በሚል አርስት የቀረበ አንድ ወቅታዊ አስተንትነው ደናንት አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲው በድጋሚ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ሥርዓተ አምልኮ ላይ የተነበበው ቅዱስ ወንጌል ውስጥ ያለው ምሳሌ የሉቃስ ወንጌል ምዕራፍ 16 ከቁጥር 1 እስከ 13 ላይ እንደተገለጸው ለእኛ ለመረዳት ትንሽ አስቸጋሪ ይመስላል። ኢየሱስ ስለ ሙስና የሚገልጽ ታሪክ ተናግሯል። ሐቀኝነት የጎደለው ሥራ አስኪያጅ ሰርቆ ጌታው ሲያገኘው ከሁኔታው ለመውጣት ብልህ ሆኖ የሚያደርገውን ጥረት እናያለን። ራሳችንን እንጠይቃለን። ይህ በሙስና የተዘፈቀ ሥራ አስኪያጅ ብልህነት ምንድን ነው እና ኢየሱስ ምን ሊያደርገን ይፈልጋል? ምን ሊያስተምረን ይፈልጋል? ብለን ልንጠይቅ ያስፈልገናል። በዚህ ታሪክ ውስጥ ሙሰኛው ሥራ አስኪያጅ የጌታውን ንብረት በመጠቀሙ ለችግር እንዴት እንደተዳረገ እንመለከታለን። አሁን ሂሳቡን ሰርቶ ለጌታው ማስረከብ አለበት። ከዚያም በኋላ ሥራውን ያጣል። ግን ተስፋ አልቆረጠም። ለራሱ ዕጣ ፈንታ ራሱን አይተውምና ከዕጣ ፈንታው ጋር አይጫወትም ወይም አይቀልድም። በተቃራኒው ወዲያውኑ በብልሃት ይሠራል፣ መፍትሔ ይፈልጋልና መፍትሔ ፈጣሪ ይሆናል። ኢየሱስ የዚህ ዓለም ልጆች ከመሰሎቻቸው ጋር በሚኖራቸው ግንኙነት ከብርሃን ልጆች ይልቅ ብልሆች ናቸውና ይለናል። የሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ እንደተገለጸው ሲል በፊታችን የሚያስቆጣ መንገድ አድርጎ ይህንን ታሪክ ተጠቅሞበታል። በጨለማ ውስጥ የሚንቀሳቀሱ በተወሰኑ ዓለማዊ ደረጃዎች በችግር ጊዜም እንኳን እንዴት ማለፍ እንደሚችሉ ሲያውቁ ከሌሎች ይልቅ ብልህ መሆንን ያውቃሉ። ይልቁኑ የኢየሱስ ደቀ መዛሙርት ማለትም ራሳችንን አንዳንድ ጊዜ ተኝተናል ወይም የዋነን ከችግሮች መውጫ መንገዶችን እንዴት መፈለግ እንዳለብን አናውቅምና፣ ለምሳሌ ስለ ግል ወይም ማኅበራዊ ቀውስ እያሰብኩ ነው። ነገር ግን ስለ ቤተ ክርስቲያናችን ችግር አንዳንድ ጊዜ ተስፋ መቁረጥ እንዲያሸንፈን እንፈቅዳለን፣ ወይም ተጎጂዎች በመሆናችን ማጉረምረምና መጫወት ወይም መንጫጫት እንጀምራለን። ይልቁኑ ኢየሱስ ወንጌልን በመከተል ብልህ መሆን ንቁና በትኩረት እውነታውን ለመረዳትና ለራሳችንና ለሌሎች ጥሩ መፍትሄዎችን ለማግኘት አዲስ ነገር ፈጣሪ መሆን እንደምንችል ተናግሯል። ኢየሱስ የሚሰጠን ሌላው ትምህርት ግን ይህ ነው። በእርግጥ እኛ የምንጠይቀው የአስተዳዳሪው ብልህነት ምንድን ነው? ዕዳ ውስጥ ለነበሩት ቅናሽ ለማድረግ ወሰነ። እናም ጓደኞቹ ሆኑ። ጌታው ከሥራው ሲያባርረው ሊረዱት እንደሚችሉ ተስፋ አድርጓል። ለራሱ ሀብት ከማካበት በፊት አሁን ግን በተመሳሳይ መንገድ እየሰረቀ ወደፊት ሊረዱት የሚችሉ ጓደኞችን ለማፍራት ይጠቀምበታል። ከዚያ ኢየሱስ ቁሳዊ ነገሮችን ስለምንጠቀምበት መንገድ ያስተምረናል። ስለዚህ እላችኋለሁ፣ የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ በዚህ ገንዘብ ወዳጆችን ለራሳችሁ አፍሩበት፣ የሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ እንደተገለጸው በማለት የዘላለም ሕይወትን ለመውረስ በዚህ ዓለም ውስጥ ሸቀጦችን ማከማቸት አያስፈልግም። ነገር ግን ዋናው ነገር በወንድማማችነት ግንኙነት ውስጥ የምንገልጸው ፍቅር ነው የሚያስፈልገን በማለት ይናገራል። ኢየሱስ ከእኛ የሚጠይቀው ይህንን ነው። ይህንን ዓለም ዕቃዎችን ለራሳችንና ለራስ ወዳድነት ብቻ አትጠቀሙበት። ነገር ግን ጓደኝነትን ለመፍጠር፣ ጥሩ ግንኙነት ለመፍጠር፣ በጎ አድራጎት ሥራን ለመሥራት፣ ወንድማማችነትን ለማስፋፋትና ለደካሞች እንክብካቤን ለማድረግ ትጉ ይለናል። ወንድሞችና እህቶች፣ በዓለማችን ዛሬ በወንጌል ውስጥ እንዳለው የሙስና ታሪኮች አሉ። ሐቀኝነት የጎደለው ምግባር፣ ኢፍትሐዊ ፖሊሲ፣ የግለሰቦችና የተቋማትን ምርጫ የሚቆጣጠር ራስ ወዳድነት እናም ሌሎችም በርካታ አጉል ሁኔታዎች አሉ። እኛ ክርስቲያኖች ግን ተስፋ እንድንቆርጥ ወይም ይባስ ብለን ነገሮችን እንድንተው ግዴለሽ እንድንሆን አይፈቀድልንም። በአንጻሩ እኛ የተጠራ ነው በወንጌል ጥበብና ብልሃት በጎ ነገርን በመሥራት የዚህ ዓለም ቁሳቁሶችን ብቻ ሳይሆን ከጌታ የተቀበልነው ስጦታ ሁሉ ተጠቅመን ራሳችንን ለማበልጸግ አይደለም፣ ግን የወንድማማችነት ፍቅርና ማኅበራዊ አብሮነትን ለመፍጠር ነው የተጠራ ነው። ይህ በጣም አስፈላጊ ነው። በባሕርያችን ማኅበራዊ ጓደኝነትን መፍጠር እንችላለን። እመቤታችን ቅድስት ድንግል ማርያም እንደ እሷ በመንፈስ ድሆች እንድንሆን እርስ በርሳችን በበጎ አድራጎት ሥራ
ባለጸጎች እንድንሆን በአማላጅነቷ አትረዳን ዘንድ ልንማጸናት ይገባል። የሰማነውን በልቦናችን ያሳድርልን።

0: አድማጮቻችን የዛሬው የእሁድ የመስከረም 24 2019 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክብራንና ክብራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርባለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። በክፍል ሁለት ስርጭታችን ደግሞ እኛ የተጠራነው የወንድማማችነት ፍቅርና ማህበራዊ አብሮነትን ለመፍጠር ነው በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 9 ከቁጥር 18 እስከ 27 ላይ እንደተጠቀሰው ኢየሱስ መሲህ መሆኑን ጴጥሮስ መመስከሩ። ለብቻውም ሲጸልይ ሳለ ደቀ መዛሙርቱ ከእርሱ ጋር ነበሩ። እርሱም ሕዝቡ እኔን ማን ይሉኛል ብሎ ጠየቃቸው። እነርሱም መልሰው መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ከቀደሙት ነቢያት አንዱ ተነሥቶአል ይላሉ አሉት። እርሱም እናንተስ እኔን ማን ትሉኛላችሁ አላቸው። ጴጥሮስም መልሶ የእግዚአብሔር መሲህ ነህ አለው። እርሱ ግን ይህንን ለማንም እንዳይነገሩ እነርሱን አስጠንቅቆ በማዘዝ የሰው ልጅ ብዙ መከራ መቀበል ይገባዋል፣ በሽማግሌዎችና በካህናት አለቆች በጸሐፍቶችም ይናቃል፣ እንዲሁም ይገደላል፣ በሦስተኛውም ቀን ይነሣል ሲል ነገራቸው። ለሁሉም እንዲህ አላቸው፣ ሊከተለኝ የሚፈልግ ማንም ቢኖር እርሱ ራሱን ይካድ፣ በየዕለቱም መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ

የተወደዳችሁ የእግዚአብሔር ቤተሰቦችና በጎ ፈቃድ ያላችሁ ሁሉ እንደ ቤተ ክርስቲያናችን ሥርዓት አምልኮ አቆጣጠር መሠረት የዛሬው ሰንበት ዘመስቀል ሁለተኛ በመባል ይታወቃል። እግዚአብሔር አምላካችን ሁልጊዜ በሥራ ላይ ነው። እኛን ሁልጊዜ በማስተማር ተጠምዶ ይገኛል፣ አብሮንም ይሆናል። እንደ ሰው የሚተው አምላክ ባለመሆኑ ምክንያት ከእያንዳንዳችን ጋር ከእስትንፋሳችን በላይ ቀርቦን ይኖራል። በመሆኑም እኛም ታምነን በመቅረብ ታማኝ ልጆቹ በመሆን መመላለስ ይኖርብናል። እግዚአብሔር በመካከላችን እንዳለ ለመረዳት እና ለማወቅ እንዲሁም ለመገንዘብ ከልባችን መፈለግ ይጠበቅብናል። የጥበብ አምላክ በመሆኑ ማስተዋልን ከእርሱ መጠየቅ ያሻናል። እርሱ ሁልጊዜ አብሮን እንዳለ በእምነት ለመረዳት በትሕትና መኖር ግዴታችን ነው። መዝሙረኛው ቅዱስ ዳዊት ስለ ጥበብ ሲያስተምር እንዲህ ይላል፣ ይኸውም የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው፣ ምስጋናውም ለዘላለም ይኖራል ይለናል መዝሙር 111 ቁጥር 10 ላይ እንደተገለጸው በማለት ማስተዋልና ጥበብ የክርስትናችን መሠረቶች እንደሆኑ ያስተምረናል። ክርስቶስን ከመከተል የበለጠ ቁም ነገር የለም። ሐዋርያው ጳውሎስ በቆሮንቶስ መልእክቱ እንዲሁ ይናገራል። ይኸውም ከክርስቶስ ጋር በመሆን ነው በጥበብ የምንኖረው። ክርስቶስን በመከተል ነው በማስተዋል መመላለስ የምንችለው። አምላክን የበለጠ በወደድን መጠን ሸክማችን እንደሚቀንስልንና በክርስቶስ ብርሃን መመራት እንደምንችል ይናገራል። እግዚአብሔርን በጥበብ ለሚፈሩት ዓይን ያላቸው፣ ጆሮ ያልሰማው፣ በሰው ልብም ያልታሰበው እግዚአብሔር ለሚወዱት መልካምን ነገር አዘጋጅቷል ይለናል አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 እስከ 11 ላይ እንደተገለጸው በማለት በሙላት ያስተምረናል። ክርስቶስ ተከተሉኝ ያለው በትንሣኤ ሕይወት ከዘራብን በኋላ ነው። በሞቱ ከሞት ወደ ሕይወት ከተሻገርን ወዲያ ነው። በመስቀሉ ልባችንን በፍቅር ብርሃን ካበራልን በኋላ ነው። መድኃኒታችን ኢየሱስ ክርስቶስን አለመከተል በሕይወት መከራ ማብዛት ማለት ነው። እርሱን በመከተላችን የሚገጥሙንን ችግሮች ተሸክመን ነው ከልብ መከተል የሚኖርብን። ሸክማችንን የሚያቃልልልን እርሱ ነው። በብዙ ችግርና መከራ ልናልፍ እንችላለን። ይሁን እንጂ ክርስቶስ በመስቀል መከራ በማለፉ ከጨለማ በኋላ ብርሃን እንዳለ በተግባር አስተምሮናል። ቅዱስ ጴጥሮስ በመጀመሪያው መልእክቱ እንዲህ ይላል፣ ኀጢአት ሠርታችሁ ስትጎሰሙ ብትታገሱ ምን ክብር አለበት? ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይህ ነገር በእግዚአብሔር ዘንድ ምስጋና ይገባዋል ይለናል አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 20 ላይ እንደተገለጸው በማለት መልካምን በማድረግ ከክርስቶስ ጋር ስለ መሆን ያስተምረናል። ክርስቶስ ያሳየንን የፍቅር ሥራ እንድንሠራም ይመክረናል። ሰው የዘራውን እንደሚያጭድ መጽሐፍ ቅዱስ በሚገባ ያስተምራል። ክፋትን ሠርተን መታገስ አማራጭ የሌለው ምርጫ ነው። ይሁን እንጂ ምስጋና የሌለው ትዕግሥት ይሆናል። መልካምን ሠርተን ሲሆን ግን ትዕግሥታችን በእግዚአብሔር ዘንድ የተወደደ ስለ መሆኑ ሐዋርያው ጳውሎስ በሚገባ ይመሰክራል። ክርስቶስን በመከተላችን የሚደርስብን መጎሰም ምስጋናው ከፍ ያለ ነው። መስቀላችንን ተሸክመን የመስቀሉን ጌታ እግዚአብሔርን ስንከተል ሸክሙ የቀለለ ይሆናል። ከምንም በላይ ደግሞ የመንግሥተ ሰማይ ዜጎች ስለ መሆናችን ማረጋገጫ እናገኛለን። ከመስቀሉ የበራልንን ብርሃን በመኖር ነው ክርስትናችንን የሚረጋግጠው። ግራም ነፈሰ ቀኝ ክርስቶስ ያለ ምንም ቅድመ ሁኔታ በሚገባ በመከተል ነው በብርሃን መመላለስ የምንችለው። ጥበብ ማለት ይህንን ክርስቶስ በሙላት ከመከተል የሚገኝ ምሪት ነው። ሐዋርያት ክርስቶስ አብሯቸው በነበረ ጊዜ ብዙ እንዳስተማራቸው በማስተዋልና በጥበብ መስክረዋል። ከመምህራቸው ሌሎችን ማገልገል ትልቅ ሥራ መሆኑን ተገንዝበዋል። በመሆኑም ይህንን አምላክ አለመከተል በጨለማ እንደሚያኖር በመረዳታቸው ዘመናቸውን ሙሉ ክርስቶስን በመምሰል ኖሩት። የክርስቶስን አዳኝነትን በመስበካቸው ብዙ መከራን ተቀብለዋል። በትዕግሥት በመጠበቅ መልካምን አድርገዋል። እኛስ ያየነውንና የሰማነውን ከመናገር ዝም አንልም ይለናል የሐዋርያት ሥራ ምዕራፍ 4

ቁጥር 20 ላይ እንደተገለጸው በማለት በዘመኑ ለነበሩት ጠቢባን ነንባዮች በልበ ሙሉነት መስክረዋል። ክርስቶስን በመከተላቸው ብዙ መከራ አይተዋል። መስቀላቸውን በመሸከምም በሚገባ ተመላልሰዋል። እያንዳንዳችንም ይህንን ለማድረግ በክብር ተጠርተናል። መስቀላችንን ተሸክመን እንድንከተለው በትንሣኤው ሕይወት የዘራብን ክርስቶስ በሚገባ ያዘናል። ይህንን መታዘዝ ደግሞ ጥበበኛ ያደርገናል። በጥበብ ልንከተለው ያስፈልጋል። እግዚአብሔርን መፍራት ሕጉን መታዘዝ ነውና። ሐዋርያትና የእምነት አባቶች ክርስትናን በተግባር ኖረው አልፈዋል። ክርስቶስም ፍቅርን በተግባር አሳይቶናል። በመስቀል ሞት ራሱን ሰጥቶ ሞቶም በትንሣኤው አድኖናል። ክርስትና በተግባር የምንኖረው እንጂ የምናወራው ብቻ አይደለም። ክርስቶስን መከተል የተግባር ሥራ ነው። በፍቅር መኖር ውጤት ነው። በመሆኑም ይቅር ማለት፣ መውደድ፣ በትሕትና መኖርና እግዚአብሔርን ማገልገል የተካተተበት ነው። በሉቃስ ወንጌል ክርስቶስ እኛን በመውደዱና በማፍቀሩ ብዙ መከራ እንደተቀበለ ይናገራል። ከሐዋርያቶቹ ጋር በነበረው ውይይትም ሊከተለው የሚወድ ቢኖር እርሱ ራሱን መካድ እንዳለበት ያስተምራል። ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ተዕለት ይከተለኝ፣ የሉቃስ ወንጌል ምዕራፍ 9 ቁጥር 23 ላይ እንደተገለጸው በማለት ለሐዋርያቱ ተናግሯል። በሉቃስ ወንጌል ምዕራፍ 9 ላይ ያለው ክርስቶስ ከሐዋርያቱ ጋር ያደረገው ውይይት የሁላችንንም የክርስትና ሕይወት የሚመለከት ነው። ሰዎች ክርስቶስ ማን እንደሚሉትና ሐዋርያቱ ራሳቸው ክርስቶስን ማን እንደሚሉት የታወቀበት መንገድ ነው። ታዲያ ክርስቶስ ለእኛ ማን ነው በማለት ራሳችንን መጠየቅ ይኖርብናል። የተወደዳችሁ ወንድሞቼና እህቶቼ፣ ይህ የወንጌል ክፍል ከባለፈው ሳምንት ካስተነተንበት የወንጌል ሐሳብ እሱም የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 እስከ 20 ላይ ካለው ጋር የጠበቀ ግንኙነት ያለው ነው። ሐዋርያው ቅዱስ ጴጥሮስ ሌሎችን ሐዋርያት ወክሎ የክርስቶስን መሲሕነት፣ የሕያው የእግዚአብሔር ልጅነት ከመሰከረ በኋላ ክርስቶስ ስለ መስቀል ጉዞ ይነግራቸዋል። ወደ ኢየሩሳሌም በሚጓዝበት ጊዜም ለሐዋርያቱ በቅድስቲቷ ከተማ ኢየሩሳሌም በስተ መጨረሻ ስለሚጠብቀው መከራ፣ ሞት እንዲሁም ስለ ትንሣኤው ክብር አስቀድሞ በግልጽ ነገራቸው። ከሽማግሌዎችና ከካህናት አለቆች ከጸሐፍቶችም ብዙ መከራ ይቀበላልና ይገደል ዘንድ እንዲሁም በሦስተኛው ቀን ይነሣ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ነገር ግን ሐዋርያቱ እምነታቸው የጠነከረ ስላልነበረና እንዲሁም አስተሳሰባቸው ከዚህ ዓለም ጋር የተቆራኘ ስለነበር ሊረዱት አልቻሉም። ሐዋርያው ጴጥሮስ የክርስቶስ በመስቀል ላይ መሞት ስለከበደውና ስላልተዋጠለት አይሁንብ ጌታ ሆይ ይህ ከቶ አይደርስብህም ብሎ ይገሥጸው ጀመር። ሐዋርያው ጴጥሮስ በክርስቶስ ያምናል፣ ሊከተለውም ወዷል። ነገር ግን ክርስቶስ ስለ ሁላችን በመስቀል ሞት ሥቃይ እንዲያልፍ ሐዋርያው ጴጥሮስ አልፈለገም። ለጴጥሮስ ለሌሎች ሐዋርያትና እንዲሁም ለእኛም የክርስቶስ የመስቀል ሞት የሚያሳዝንና መከራ የበዛበት ነው። ነገር ግን እኛን ለማዳንና የአባቱን ፈቃድ ለመፈጸም የተከፈለ መሥዋዕትነት በመሆኑ ክርስቶስ ከመጣበት ዓላማ ፈቀቅ ሊል አልፈለገም። ስለዚህ ነው ክርስቶስ ዘወር ብሎ ጴጥሮስን ወደ ኋላ ሂድ፣ አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታስብምና እንቅፋት አትሁንብኝ የሚለው። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሁላችንንም በሚከተለው መልኩ እንዲህ አለ። ይኸውም እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። በዚህ መንገድ ሁለት እውነተኛ ሐዋርያ የመሆን መንገዶችን አስታወቀ። የመጀመሪያው ራሱን መካድ ነው። ይህም የሚሆነው ደግሞ በማስመሰል አይደለም፣ በእውነተኛ መለወጥ የሚሆን ነው። ሁለተኛው እውነተኛ ሐዋርያ የመሆነኛ መንገድ ደግሞ መስቀሉን ተሸክሞ ይከተለኝ እንዳለው ማድረግ ነው። ይህም ማለት የዕለት ተዕለት የሕይወት ጥያቄዎቻችንን በትዕግሥት መመለስን ብቻ ሳይሆን በእምነትና በኃላፊነት ድካምንና መከራን መሻገር ማለት ነው። ስለዚህ መስቀላችንን ተሸክመን ክርስቶስን የመከተል መሰጠታችንን በክርስቶስ የዓለም አዳኝነት ተሳታፊ ያደርገናል። ይህንን በምናስብበት ጊዜ እርግጠኛ መሆን ያለብን በየቤታችን ግድግዳና አንገታችን ላይ የምናደርገው መስቀል
ወንድሞቻችንና እህቶቻችንን በፍቅር በማገልገል ከክርስቶስ ጋር ህብረትን የምንፈጥርበት የአንድነት ምልክት ነው። መስቀል የእግዚአብሔር ፍቅርና የክርስቶስ መስዋዕትነት የታየበት የተቀደሰ የደህንነታችን መሳሪያ ነው። በመሆኑም እንደ ጌጥ በማድረግ ፋይዳውን ማሳነስ አይገባም። ሁልጊዜም የተሰቀለውን የክርስቶስን ምስል በምንመለከትበት ወቅት እርሱ እንደ እውነተኛው የእግዚአብሔር አገልጋይ ራሱን ስለ ሌሎች አሳልፎ በመስጠት ዓላማውን እንደ ፈጸመና ኃጢአታችንን በደሙ ያጠበ ስለ መሆኑ እናስባለን። በመሆኑም የክርስቶስ ተከታይ መሆን ከፈለግን እርሱን እንድንመስልና ያለምንም ማንገራገር ሕይወታችንን ለእግዚአብሔር እንዲሁም ለሌሎች እንድንሰጥ ተጠርተናል። እስከ መስቀል ሞቱ ድረስ የተጓዘችው ድንግል ማርያም የክርስቶስን አዳኝነት ከመመስከር የሚመጣ መከራ እንዳንሸሽ እሷ በአማላጅነቷ ሁላችንንም ትርዳን። የሰማነውን በልቦናችን ያሳድርልን። መልካም ዕለተ ሰንበት ለሁላችን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 24 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል እኛ የተጠራነው የወንድማማችነት ፍቅርና ማህበራዊ አብሮነትን ለመፍጠር ነው በሚል አርዕስት የቀረበ አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በዛሬው ሥርዓት አምልኮ ላይ የተነበበው ቅዱስ ወንጌል ውስጥ ያለው ምሳሌ የሉቃስ ወንጌል ምዕራፍ 16 ከቁጥር 1 እስከ 13 ላይ እንደተገለጸው ለእኛ ለመረዳት ትንሽ አስቸጋሪ ይመስላል። ኢየሱስ ስለ ሙስና የሚገልጽ ታሪክ ተናግሯል። ሐቀኝነት የጎደለው ሥራ አስኪያጅ ሰርቆ ጌታው ሲያገኘው ከሁኔታው ለመውጣት ብልህ ሆኖ የሚያደርገውን ጥረት እናያለን። ራሳችንን እንጠይቃለን። ይህ በሙስና የተዘፈቀ ሥራ አስኪያጅ ብልህነት ምንድን ነው? እና ኢየሱስ ምን ሊያደርገን ይፈልጋል? ምን ሊያስተምረን ይፈልጋል? ብለን ልንጠይቅ ያስፈልገናል። በዚህ ታሪክ ውስጥ ሙሰኛው ሥራ አስኪያጅ የጌታውን ንብረት በመጠቀሙ ለችግር እንዴት እንደተዳረገ እንመለከታለን። አሁን ሂሳቡን ሰርቶ ለጌታው ማስረከብ አለበት። ከዚያም በኋላ ሥራውን ያጣል። ግን ተስፋ አልቆረጠም። ለራሱ ዕጣ ፈንታ ራሱን አይተውምና ከዕጣ ፈንታው ጋር አይጫወትም ወይም አይቀልድም። በተቃራኒው ወዲያውኑ በብልሃት ይሠራል። መፍትሔ ይፈልጋልና መፍትሔ ፈጣሪ ይሆናል። ኢየሱስ የዚህ ዓለም ልጆች ከመሰሎቻቸው ጋር በሚኖራቸው ግንኙነት ከብርሃን ልጆች ይልቅ ብልሆች ናቸውና ይለናል። የሉቃስ ወንጌል ምዕራፍ 16 ቁጥር 8 ላይ እንደተገለጸው ሲል በፊታችን የሚያስቆጣ መንገድ አድርጎ ይህንን ታሪክ ተጠቅሞበታል። በጨለማ ውስጥ የሚንቀሳቀሱ በተወሰኑ ዓለማዊ ደረጃዎች በችግር ጊዜም እንኳን እንዴት ማለፍ እንደሚችሉ ሲያውቁ ከሌሎች ይልቅ ብልህ መሆንን ያውቃሉ። ይልቁኑ የኢየሱስ ደቀ መዛሙርት ማለትም ራሳችንን አንዳንድ ጊዜ ተኝተናል ወይም የዋነን ከችግሮች መውጫ መንገዶችን እንዴት መፈለግ እንዳለብን አናውቅምና፣ ለምሳሌ ስለ ግል ወይም ማኅበራዊ ቀውስ እያሰብኩ ነው። ነገር ግን ስለ ቤተ ክርስቲያናችን ችግር አንዳንድ ጊዜ ተስፋ መቁረጥ እንዲያሸንፈን እንፈቅዳለን፣ ወይም ተጎጂዎች በመሆናችን ማጉረምረምና መጫወት ወይም መንጫጫት እንጀምራለን። ይልቁኑ ኢየሱስ ወንጌልን በመከተል ብልህ መሆን ንቁና በትኩረት እውነታውን ለመረዳትና ለራሳችንና ለሌሎች ጥሩ መፍትሄዎችን ለማግኘት አዲስ ነገር ፈጣሪ መሆን እንደምንችል ተናግሯል። ኢየሱስ የሚሰጠን ሌላው ትምህርት ግን ይህ ነው። በእርግጥ እኛ የምንጠይቀው የአስተዳዳሪው ብልህነት ምንድን ነው? ዕዳ ውስጥ ለነበሩት ቅናሽ ለማድረግ ወሰነ። እናም ጓደኞቹ ሆኑ። ጌታው ከሥራው ሲያባርረው ሊረዱት እንደሚችሉ ተስፋ አድርጓል። ለራሱ ሀብት ከማካበት በፊት አሁን ግን በተመሳሳይ መንገድ እየሰረቀ ወደፊት ሊረዱት የሚችሉ ጓደኞችን ለማፍራት ይጠቀምበታል። ከዚያ ኢየሱስ ቁሳዊ ነገሮችን ስለምንጠቀምበት መንገድ ያስተምረናል። ስለዚህ እላችኋለሁ፣ የዚህ ዓለም ገንዘብ ባለቀ ጊዜ በዘላለም ቤት ተቀባይነት እንዲኖራችሁ በዚህ ገንዘብ ወዳጆችን ለራሳችሁ አፍሩበት፣ የሉቃስ ወንጌል ምዕራፍ 16 ቁጥር 9 ላይ እንደተገለጸው በማለት የዘላለም ሕይወትን ለመውረስ በዚህ ዓለም ውስጥ ሸቀጦችን ማከማቸት አያስፈልግም። ነገር ግን ዋናው ነገር በወንድማማችነት ግንኙነት ውስጥ የምንገልጸው ፍቅር ነው የሚያስፈልገን በማለት ይናገራል። ኢየሱስ ከእኛ የሚጠይቀው ይህንን ነው። ይህንን ዓለም ዕቃዎችን ለራሳችንና ለራስ ወዳድነት ብቻ አትጠቀሙበት። ነገር ግን ጓደኝነትን ለመፍጠር፣ ጥሩ ግንኙነት ለመፍጠር፣ በጎ አድራጎት ሥራን ለመሥራት፣ ወንድማማችነትን ለማስፋፋትና ለደካሞች እንክብካቤን ለማድረግ ትጉ ይለናል። ወንድሞችና እህቶች፣ በዓለማችን ዛሬ በወንጌል ውስጥ እንዳለው የሙስና ታሪኮች አሉ። ሐቀኝነት የጎደለው ምግባር፣ ኢፍትሐዊ ፖሊሲ፣ የግለሰቦችና የተቋማትን ምርጫ የሚቆጣጠር ራስ ወዳድነት እናም ሌሎችም በርካታ አጉል ሁኔታዎች አሉ። እኛ ክርስቲያኖች ግን ተስፋ እንድንቆርጥ ወይም ይባስ ብለን ነገሮችን እንድንተው፣ ግዴለሽ እንድንሆን አይፈቀድልንም። በአንጻሩ እኛ የተጠራ ነው በወንጌል ጥበብና ብልሃት በጎ ነገርን በመሥራት የዚህ ዓለም ቁሳቁሶችን ብቻ ሳይሆን ከጌታ የተቀበልነው ስጦታ ሁሉ ተጠቅመን ራሳችንን ለማበልጸግ አይደለም፣ ግን የወንድማማችነት ፍቅርና ማኅበራዊ አብሮነትን ለመፍጠር ነው የተጠራ ነው። ይህ በጣም አስፈላጊ ነው። በባሕርያችን ማኅበራዊ ጓደኝነትን መፍጠር እንችላለን። እመቤታችን ቅድስት ድንግል ማርያም እንደ እሷ በመንፈስ ድሆች እንድንሆን እርስ በርሳችን በበጎ አድራጎት ሥራ
بالس اگوچ اندنهون با مالا جنت وات ردان زندلن ما صناتي گبال يسمانون بل بوناچن ياساد درلن

0: አድማጮቻችን የዛሬው የእሁድ የመስከረም 24 2019 ዓመተ ምህረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።